0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ቢቢሲ አፋኖሮሞፍ ለቂቃ ደም ቦደኑ ይከዳ።
2: ቢቢሲ አማርኛ አሁን ይጀምራል። አብራችሁን ቆዩ።
3: ሰላም እንደምናምሽታችኋል አድማጮቻችን። ለሰኞ ምሽት ያልናችሁ የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ስለ ሰባተኛው ጠቅላላ ምርጫ ውጤት ተቃዋሚ ፓርቲዎች ምን አሉ? ሰባት መቀመጫዎችን ያሸነፈው ትብብር ለኢትዮጵያ አንድነት ለምን ምክር ቤት አልገባም አለ?
4: ዓለም አቀፉ ማህበረሰብ ወክና እንዳይሰጣው ምንችለውን ያህል እንተውታለን። በስስ ጎኑ መተን እንተውታለን። ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናረጋለን ለማህበረሰቡና እንደዛ ነው ለማያዝና ለመጥፋት ያሰብነው ማለት ነው።
3: ስልጣናቸውን ስለለቀቁት የዩኬው ጠቅላይ ሚኒስትር ሰር ኬር ስታርመርም ዘገባ ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። የአምስት የፖለቲካ ፓርቲዎች ጥብረት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታወቀ። ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ግን ምክር ቤት የመግባት ጉዳይን ሊያጤነው እንደሚችል ጥምረቱ ገልጿል። ትናንት በሄራይ ምርጫ ቦርድ ይፋ ያደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት ሁለት የህዝብ ተወካዮች ምክር ቤትና አምስት የክልል ምክር ቤት መቀመጫዎችን አሸንፏል። በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን ያሸነፈው ጥምረቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ካሳይዳምጤ ከአቶ ጌትነት ጋር ያደረገችው ቆይታ ይህን ይመስላል።
5: ምንድነው ሐሳቡ? ይሄ ምርጫ ለዩቲክሮቻችን መፍቻ ይሆናል የሚል ቀድመትን በያም ሁኔታ ግምገማ የለም። እኛ ምንፈልገው በተለይ የሀገሪቱ ላይ ያለው ህይወት እየወደመ ያለው እናንተም በተደጋጋሚ ክታክታችሁ ሰራችሁበት የአማራ ክልል ጦርነት፣ ኦሮሚያ ክልል ያለ ጦርነት፣ አሁን በትግራይ ላይ መጣው ይያለ ያለው በቤንሻንጉል እና እነዚህ መቆም አለባቸው። ሁለተኛው ይሄ እንግዲህ ምንሽ ያገረን ጣፈንታ ጭምር የሚወስን ነው። ሁለተኛው የታሰሩ በጣም በርካታ ኤሊት በተለይ ዶሚናንትሊ ከአማራ የሆኑ ማንነታቸው አማራ የሆኑ ኤሊት ለሀገራት አስተዋጽኦ ማድረግ የሚችሉ ለክልሉ በርካታ አስተዋጽኦ ማድረግ የሚችሉ በፖለቲካ ምህዳሩ ላይ የራሳቸውን አሻራ ማሳረፍ የሚችሉ እስር ቤት ናቸው። እነዚህን እና አጠቃላይ የፖለቲካ ምህዳሩን ስታዩ ደግሞ ነካባረክሽ ቁጥር ኩሽ እያለ ወደ እስር ቤት የሚያግዝ ነው እና እነዚህ መስተካከል አለባቸው። ስለዚህ እነዚህ ሁኔታዎች ላይ መንግስት ሸብረክ ብሎ ወደ መነጋገር ወደ መደራደር እስኪሄድ ድረስ እኛም ሙቅና እንሰጠው ባረገው ሂደት ምን መሰለሽ የብልጣብልጥ ጨዋታ ነው። ምርጫ አረኩኝ ከዚህ በኋላ ጉዳያችሁ የማለት መግባት የለብህም። ይሄንን እንኳን ብታረግ ለምሳሌ ሙቅና እናፍጋለን እኛ ብቻ ሳንሆን ከሌሎች የኤምባሲዎች ጋር በጣም የተጠበቀ ግንኙነት እያደረግን ነው። ከኢንተርናሽናል ተቋማት ጋር ግንኙነት እያደረግን ነው። ለዚህ ስርዓት ወደ ድርድር ሳይመጣ ሙቅና የምትሰጡ ከሆነ ምንም አይነት እንኳን ደስ ያለ መልእክት የምታስተላልፉ ከሆነ ድሮን እየገዛችሁ ቦምብ እየገዛችሁ ዛችሁ ህዝብን ጨርስ ብላችሁ በስጦታ እንደማቀበል አሽጋችሁ እንደማቀበል ነው። ስለዚህ ወደ ንግግር እንዲመጣ ግፉት ይላል። ስለዚህ ቅድመ ሁኔታ ያለበት
6: አውቃለሁ። አው ለምርጫውም ቅድመ ሁኔታዎችን በተደጋጋሚ ስታወጡ ስለነበር እናውቃለን። ግን የኔ ጥያቄ ቅድመ ሁኔታዎቻችሁ እየታወቁ አቋማችሁን አስቀድማችሁ እያሳወቃችሁ አሁን እዚህ ድምዳሜ ላይ ከመድረሳችሁ በፊት በምርጫው አለመሳተፍ ትችሉ ነበር፣ ምክንያቱም ምንም የተለወጠ ነገር እንደሌለ አስቀድማችሁም ገልጻችኋልና ለምን ተሳተፋላችሁ? ለምን አስቀድማችሁ ከምርጫው ራሳችሁን አግላችሁ ማውገዙንም ሆነ ሌሎች አይነት እርምጃዎችን አልወሰዳችሁም? አሁን የረፈደ ይመስላል።
5: ትክክል ነው። ኢን ፕሪንሲፕል ሙሉ ነው ምስማማው ባንቺ መነሻም ድምዳሜም። ዞሮ ዞሮ ግን ከምርጫ በፊት በነበረ ቅድመ ሁኔታችን ላይ የቀጠለ ነው ማለት ነው።
6: ለምን ተሳተፋችሁ? ቀድማችሁ ራሳችሁን ማግለል እናገላለንም ስትሉ ስለነበር ብታገሉ አይሻልም ወይ? አሁን ውጤቱን አለመቀበል እንዴት ነው የምትመዝኑት?
5: አዎ ትክክል ነው። እንዳልኩሽ ቅድመ ማድረግ ይቻል ነበረ። ግን አሁን ያልኩሽ በቅድመ ሁኔታዎቻችን ላይ ምናልባት ጆሮ የመስጠት ዘንበሌ ማለት አንዳንድ ምልክቶች ሊኖሩ ይችላሉ የሚል ሂደቶች ነበሩ እና ለዛ ነው ዝርዝር ውስጥ አልገባም ያልኩሽ። ምናልባት በቅርብ ይህንን ለምን አረግን የሚለውንም ፐብሊክ እናረጋለን።
6: ሌላው ማንሳትም ፈልገው ነገር እንግዲህ ሰባት የምርጫ ክልሎች ላይ አሸንፋቸዋል፣ ምክር ቤት ግን አገቡም። ይሄ የወከላችሁን ህዝብ ድምፅ መንፈግ አይደለም?
5: አንዳንድ ሰዎች እንዲያውም የህዝቡን ድምፅ ካለማክበር ጋር አገናኝተው 97 ዓመተ ምህረት ከሆነው ነገር ጋር ሊያገናኙት ይሞክራሉ። ምልሽ የዛኛውና የዚህኛው የሰማይና የምድር ያህል ነው። እኛ የሽ ያን ጊዜ ያሸነፉትን ድምፅ ተሰርቆባቸው ነው አይደለም? በገሃድ ተሰርቆባቸው ነው። ይሄ እኮ ሜዳውም ነው ያ የምትወዳደርበት ጥቂት የምትነጋገርበት አንድ እርምጃ ከግራ አንድ እርምጃ ከቀኝ መጥቶ የምትገናኝበት ሜዳ እኮ ነው የገደል የተደረገው። እና ምርጫውን ስንገባ የትግል አካል አድርገን ነው የያዝነው። ሁለተኛው ደግሞ የቅድመ ሁኔታዎቻችን አሉ። እነዚህን አያይዘን ስናስበው እኛ በመንግስት ላይ ጫና አድርጎ በሰባት የሆነ

0: የሆኑ ቦታዎች ላይ አንድ የሆኑ ኪስ ቦታዎች ላይ ሰጥቶሽ ይሄን ተቀበልና ሌላውን ጥያቄህን አቆይ ከሚል ለግራንድ ጥያቄዎች መልስ እንፈልግ ሚል ነው። ሰው ሙሉ በሙሉም እንዳልኩሽ አሁን አንገባም ማለት ፎሬቨር አንገባም ማለት አይደለም። በቅድመ ሁኔታዎቻችን ላይ መነጋገር ከጀመርን ያንን ውሳኔያችንን እንቀለብሳለን።
1: አሄድ እንግዲህ እንደማይሆን ከመጫው በፊት አዝማሚያውን አይታችሁ ወዴት ይሄደ ነው የሚለውን መገመት ለእናንተ ለፖለቲከኞቹ አይከብድም። እናንተ አንገባም ስላላችሁ መንግስትን ወደ ድርድር ጠረጴዛ እንስበዋለን ወይም እናስቀምጣለን ለማለት የሚያስችል ሁኔታ ነው?
0: አዎ እንግዲህ እንዳልኩሽ ነው። አሁን መቼም ሁሉም ላይሆን ይችላል። በተወሰኑ ጉዳዮች ላይ ቁም ነገሩ አንድ ጊዜ ለምሳሌ ጦርነት ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር ነው። አሁን ዛሬ 11 ሰዓት ላይ ቁጭ ብለሽ ነገ ጠዋት 1 ሰዓት ላይ በቃ አዳር ተነጋግሯል እኮ ወይም ጠዋት 1 ሰዓት ጀምረሽ 11 ሰዓት የምትጨርሺው አይደለም። ቢያንስ ግን አይደለም ወደዛ ሂደት መገፋት ነገር አለ ወይ ነው እኛ የምንፈልገው። አየሽ፣ ስለዚህ ይሄ ደግሞ ከታጠቁ ኃይሎች ጋር ብቻ ሳይሆን ከፖለቲካ ኤሊቱ ጋር ቁጭ ብለህ ተነጋገር ነው። እንደው ዝም ብሎ በባዶ ሜዳ ብቻ የምንጮህም አይደለም። ለጊዜው እንዳልኩሽ ዝርዝር ጉዳዮች ላይ አልገባም። ቁም ነገሩ ግን ህዝብን ድምፅ ከመንፈግ ሳይሆን የማበላለጥ ነው። የትኛው ነው ሞር ጫና የሚያሳድረው እና በየትኛው ጉዳይ ላይ ብንነጋገር ነው የተሻለ የሚሆነው የሚል የማበላለጥ ነው። ስለዚህ ጥያቄውን ከፍ የማድረግ እንጂ የህዝቡን ድምፅ ሙሉ በሙሉ ከመተው አንጻር አይደለም ማለቴ ነው። እንድ ከገፋበት እኛም እንገፋበታለን። እንዳልኩሽ በሰባት ወንበር መግባት አለመግባት ብቻ ሳይሆን ዓለም አቀፉ ማህበረሰብ እውቅና እንዳይሰጠውም የምንችለውን ያህል እንወተውታለን። በስስ ጎኑ መተን እንወተውታለን። ሌሎች የሰላማዊ ትግል አማራጮችንም አሄድ አናውንስ እናደርጋለን ለማህበረሰቡ እና እንደዛ ነው ለመያዝና ለመግፋት ያሰብነው ማለት ነው።
1: እንግዲህ ሰባት ድምፅ አሁን ባለው ሁኔታ ቀላል አይደለም። ክልል ምክር ቤትም ለህዝብ እንደራሴዎች ምክር ቤት የተመረጡት የእናንተ አባላት የእናንተን ማውገዝና ወደ ምክር ቤት አንገባም የሚል አቋም አሻፈረኝ ብለው ወደ ምክር ቤት ቢገቡስ?
0: ነገ ምክር ቤት ብትገቢ ምክር ቤት ይዘሽው የምትገቢው ጥያቄ የምታነሺው ጉዳይ የምትቆሚለት ማህበረሰብ ዞሮ ዞሮ የሞራል ጥያቄ አለው። ያ የሞራል ጥያቄ እና የህግ ጥያቄ የማንን ጉዳይ ነው ይዘሽ የምትገቢው? መቼም በግልሽ ተወዳድረሽ አይደለም ምክር ቤት የሚገባው አይደለም። የሆነ ተቋም ወክሎ ነው። ያ ተቋም የሰጠውን ጥያቄ ነው አይደለም የሚያስተጋባው እዛ ቦታ ሄዶ። ያ ተቋም ከጀርባው ከሌለ ብቻውን እዛ ሄዶ ምልሽ ለመቀመጥ ምን የህግና የሞራል መነሻ ይኖራል? ስለዚህ እኛ የምናስበው ሁሉም አባላት ጋር እየተነጋገርን ነው። ይሄ ጉዳይ የተቋም ጉዳይ እንጂ የግለሰብ ጉዳይ አይደለም። ቢሆን እንደ መንግስት ለምሳሌ የሚያስመሰርት በክልል ደረጃ በሀገር አቀፍ ደረጃ የሚያስመሰርት ቢሆን እና በዚህ ጉዳይ ላይ ብንነጋገር የለም ልትባባይ ትችላለች። አሁን በግል ዋን ቱ ዋን ትሬት የምንደራረግበት ሊኖር አይችልም።
1: የምትወስዱት እርምጃ አለን? እንደዚህ ቢሆን ተመራጮቹ ምክር ቤት ቢገቡ ምን እርምጃ ትወስዳላችሁ?
0: ሁለት ነገር ነው። አንዱ እንዳልኩሽ የሞራል ጥያቄ ነው። ከተቋም ወጥተሽ እዛ ቦታ ላይ ሄደሽ ነገ የሚኖርሽ ዋስትና እናውቃለን። እነ ክርስቲያን ታደለ ምን እንደሆኑ የተሻለ ተጽዕኖ የተሻለ ተሰሚነት የነበራቸው በማህበረሰቡ ዘንድ የተሻለ ተቀባይነት የነበራቸው ሰዎች ምን እንደሆኑ እናውቃለን። እና እነዚህ ግለሰቦች እዛ ሄደው ምን እንደሚገጥማቸው አያውቁም። ተቋምን ይዞ መግባት ነው የተሻለ የሚሆነው። የሚነሳ የሞራል ጥያቄ ነው አንዱ፣ የሎጂክ ጥያቄ ነው። ሁለተኛው የተሻለ ጥያቄ ማስመለስ እየቻልሽ እኔ ጉዳይ ላ ከዚህ በኋላ አንድ ሰው ወደ ምክር ቤት እገባለሁ አለ ማለት የሚቆምለትን ጉዳይና የሚቆምለትን ዓላማ ሳይሆን የሚጠቀመውን ነገር እያሰበ ነው ማለት ነው የሚሄደው። ይሄ ደግሞ የትብብር ለኢትዮጵያ አንድነት መርሁም መነሻውም መድረሻውም አይደለም። አርጎት አያውቅም። ኤንድ እንግዲህ አሁን የደረስንበት ሁኔታ ትብብርን ወክሎ ሊገባ አይችልም። እንግዲህ የዲስፕሊን እርምጃዎችንም እንወስዳለን የሚል ነው በአጠቃላይ ያለ።
1: ስለዚህ ውግዘትና ከፓርቲው እስከ መባረር የሚደርሱ እርምጃዎች ልትወስዱ ትችላለን?
0: ምንም ጥያቄ የለው፣ ምንም ጥያቄ የለው።
2: በሰባተኛው አጠቃላይ ምርጫ ገዢው ብልጽግና ፓርቲ መንግስት ለመመስረት የሚያስችለውን አብላጫ ድምጽ ማግኘቱን ትናንት ምርጫ ቦርድ አስታውቋል። ተፎካካሪ ፓርቲዎችም እንዲሁ በምክር ቤት መቀመጫዎችን አግኝተዋል። ውጤቱን ተከትሎ ገዢው ፓርቲና ተፎካካሪ ፓርቲዎች ምን አሉ የሚለውን ጠቅለል አድርጎ ሊነግረን ባልደረባችን አማኑኤል ይልቃል እዚህ ስቱዲዮ ይገኛል። አማኑኤል፣ እስኪ ከገዢው ፓርቲን ጀምር።
3: አመሰግናለሁ። እንግዲህ ብልጽግና ፓርቲ መግለጫውን ያወጣው ትናንትና ምርጫ ቦርድ ውሳኔውን ካሳወቀ በኋላ ትናንትና ምሽት ላይ ነው። ይሄ ምርጫ አዲስ የዲሞክራሲና ማህበራዊ ውል መስጠቱን እንደሚያመለክት ገልጿል። በዚህም ውጤት አማካኝነት የስልጣን ባለቤትነቱ የህዝብ መሆኑን በተግባር እንደሚያረጋግጥ ፓርቲው መንግስት ከመሰረተ በኋላ ይህን እንደሚያደርግ ገልጿል ማለት ነው። ብልጽግና ፓርቲ እንግዲህ በስኬቱ እንደማይኩራራ ይልቁንም ጉድለቶቹን እያረመ ህዝብን በቅንነት ለማገልገል ያለውን ጽኑ እምነት እንግዲህ በመግለጫው ጠቅሷል።

0: ማለት ነው። ፓርቲው በቀጣይ መንግስት መስርቶ በሚቆይባቸው 5 አመታት ውስጥ ምን አይነት ስራዎችን ሊሰራ እንደሚችልም በዚሁ መግለጫ ላይ ጠቅሷል። አንደኛው ዘላቂ ሰላምና ጸጥታን ማስፈን የሚል ነው። ሁለተኛው ደግሞ የህግ በላይነትን በጽኑ መሰረት ላይ መገንባት የሚለው ነው ማለት ነው። በተጨማሪም ከኢኮኖሚ ጋር በተያያዘ የኑሮ ውድነትን ለማቃለል፣ የምግብ ዋስትናን ለማረጋገጥ፣ ዘላቂ የስራ እድሎችን በስፋት ለመፍጠር የጀመራቸውን ስራዎች እንደሚያስቀጥል እንዲሁ በመግለጫው አስታውቋል።
1: በምርጫ ቦርድ መግለጫ መሰረት ብልጽግና ፓርቲ እስካሁን ውጤታቸው ከተገለጸ 501 የህዝብ ተወካዮች ምክር ቤት መቀመጫዎች 438ቱን ማሸነፍ ችሏል። ተፎካካሪ ፓርቲዎች ደግሞ 41 የህዝብ ተወካዮች መቀመጫዎችን አግኝተዋል። ተፎካካሪ ፓርቲ

አድርጎ እንደዚህ አይነት አማራጭ ሐሳቦችን እንዲሰማ ጥሪ አቅርቧል ማለት ነው። ተጨባጭ የተፎካካሪ ፓርቲነት ሚናውን ከዛሬ ጀምሮ እንደሚያከናውን አስተውቋል። እንግዲህ በቀጣዮቹ አመታት አረጋቸዋለሁ ካላቸው ጉዳዮች አንደኛው በጠንካራ ጎኖቹ ማስቀጠል ነው። ሁለተኛ ደግሞ የነበሩበትን ክፍተቶች በስትራቴጂና በሌሎች አስፈላጊ ተግባራት መሙላት የሚለው ነው። ከዛም በአጠቃላይ በአገሪቱ ጤናማና ዘመናዊ የፖለቲካ ባህልን የማዋለድ ተግባሩን ባጠናከረ መልኩ እንደሚቀጥል ገልጿል። ሌላኛው አብን ይህን ምርጫ የገለጸው ህዝቡ ለሰላም ሲባል ውድ ዋጋ ከፍሎ ያሸነፈበት ወሳኝ የታሪክ እጥፋት ሲል ነው። ይሄ ምርጫ በአማራ ክልል የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎች ጠቃሚ መልእክት አስተላልፏል ሲል እንግዲህ ዛሬ ባወጣው መግለጫ አስታውቋል። ህዝቡ በምርጫው አማካኝነት የፖለቲካ ተሳትፎውን መብትና ነጻነቱን በኃይል የሚጋፉ የጎበዝ አለቆችን አዋጅ እንዲሁም የተፈጸመበትን ጥቃት እንደሚቃወም በዚህ ምርጫ አማካኝነት ማሳወቁንም ገልጿል። እንግዲህ አብንም በተመሳሳይ አሸናፊው ፓርቲ ማድረግ አለበት ብሎ ያስቀመጣቸው ጉዳዮች አሉ። በቀደምነት ያስቀመጠው በመላው ሀገሪቱ ህግና ስርዓት እንዲከበር እንዲሁም የዜጎች ደህንነትና ዋስትና እንዲረጋገጥ የሚል ነው። በተጨማሪም በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን የማስቆም እንዲሁም ተንቀሳቅሶ የመስራት ነጻነትን የማስከበር ተግባራት በአዲሱ መንግስት ቀድሚያ ተሰጥቷቸው መሰራት ያለባቸው የቤት ስራዎች እንደሆኑ አስታውቋል። በተጨማሪም አብን በአማራ፣ ኦሮሚያና በትግራይ ክልሎች የሰላም አማራጭን እየተቀበሉ ያሉ ታጣቂዎች ወደ መደበኛ ህይወታቸው የሚመለሱበት መንገድ ተቋማዊ ስርዓት እንዲበጅለት ጠይቋል። በተጨማሪም የወልቃይትና የራያ አካባቢዎች ምርጫ እንዲደረግባቸው አብን ጠይቋል። ሌላኛው መግለጫ ያወጣው ፓርቲ በአማራ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ እንዲሁም በአዲስ አበባ ከተማ ምክር ቤቶች አራት

0: ቀጣይ አምስት ዓመት የኢትዮጵያ ሁለንተናዊ ችግሮች የሚቀረፉበት እንዲሁም ደግሞ የሀገራዊ ምክክር በውጤት የሚጠናቀቅበት ይሆናል የሚል ተስፋውን በመግለጫው ጠቅሷል። በተጨማሪም ፓርቲያችን በአገር ሉዓላዊነት የልማት እና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጠፋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲልም እንግዲህ ለመንግስት ያለውን ድጋፍም በመግለጫው ገልጿል።
1: አመሰግናለሁ አማኑኤል። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ኢራን የነዳጅ ማዕቀብ እንደተነሳላት የውጭ ጉዳይ ሚኒስትሩ ገለጹ። ከዚህም በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ መነሳቱንም አባስ አራክቺ ተናግረዋል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን አስታወቁ። ድርድሩ ትናንት እሁድ በስዊዘርላንድ ተጀምሯል። በአውስትራሊያ ታሪክ ከፍተኛ መጠን ያለው 2700 ኪሎ ግራም አደንዛዥ እጽ በቁጥጥር ስር ዋለ። እጹ 816 ሚሊዮን የአውስትራሊያ ዶላር እንደሚያወጣ ተገልጿል። በከፍተኛ ሙቀት ሳቢያ በፈረንሳይ፣ በጣሊያንና ስፔን ማስጠንቀቂያ ተሰጠ። በፈረንሳይ ከግማሽ በላይ በሚሆኑ አካባቢዎች ሙቀቱ በማየሉ ትምህርት ቤቶች ተዘግተዋል። የሩሲያ ጦር ዶንባስን ለመቆጣጠር የሚያስችለውን ቁልፍ ከተማ መክበቡ ተገለጸ። ዶንባስ ከተማን ማያዝ የክሬምሊን ዋነኛ የጦርነት ግብ ነው። ዜናዎቹ እነዚህ ናቸው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁ። ጠቅላይ ሚኒስትሩ ከጽፈት ቤታቸው ዛሬ በሰጡት መግለጫ ከሁለት ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር የሌበር ፓርቲያቸው ዋነኛ ጥያቄ እሳቸው በቀጣይ ምርጫ ለመወዳደር የተሻሉ ተማራጭ ስለመሆናቸው እንደሆነ ተክሷል። ፓርቲያቸው ለዚህ ጥያቄ የሰጠው ምላሽ በማዳመጥ ውሳኔውን በበጎ መቀበላቸውን ተናግረዋል።
2: The question my party is asking now is whether I am best placed.
3: ፓርቲዬ እየጠየቀ ያለው በቀጣዩ ምርጫ ለትመራን ትችላለህ ወይ የሚል ነው። ለጥያቄው የፓርቲን ምላሽ ሰምቻለሁ። መልሱንም በጸጋ ተቀብያለሁ። ውሳኔዎቼ የሞዳት አገሬን የሚያስቀድሙ ናቸው። ለዚህም ነው ስልጣኔን የምለቀው። ከነጉሱ ጋር ዛሬ ጠዋት ተገናኝቼ ውሳኔን አሳውቂያቸዋለሁ። የሌበር ፓርቲ ስራ አስፈጻሚ ፓርላማው ወደ ስራ ከመመለሱ በፊት ቀጣዩ እጩ ጠቅላይ ሚኒስትር የሚቀርብበትን የጊዜ ሰሌዳ እንዲያዘጋጅ
2: ጠይቃለሁ። on the 9th of July and completed by the summer recess.
1: ስታርመር ከባለቤታቸው ጋር ሆነው መግለጫውን የሰጡ ሲሆን ብዙዎች በጭብጨባ ድጋፋቸውን ገልጸውላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑንም አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው አስታውሰዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። የምርጫው ጤቱን ተከትሎ ጠቅላይ ሚኒስትሩ ከሚኒስትሮቻቸው ለአንዲ ቡርናሃም መንገዱን እንዲያመቻቹ ጫና በርትቶባቸው ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ጫና ይበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተው ነበር። ስታርመር ዛሬ ስልጣን መልቀቃቸውን ባሳወቁበት ንግግራቸው ስለ ባለቤታቸውና ልጆቻቸው በስሜት የተሞላ ንግግር አድርገዋል።
2: When I leave the biggest job in the country I shall spend more time
3: የአገሪቱን ትልቁን ስራ ስለቅ በቀጣይ እጅግ የሚጠቅም ስራ ላይ ጊዜ አውላለሁ። በቻልኩት መጠን በጥሩም ሆነ በመጥፎ ጊዜ ከጎኔ ለቆመችው ሚስቴ ጥሩ ባል ሆኛለሁ። የደስታዬና ኩራቴ ምንጭ ለሆኑት ለውብ ልጆቼ ጥሩ አባት ሆኛለሁ። አመሰግናለሁ።
1: ስታርመር ከጎናቸው የነበሩ ጓደኞቻቸውንና የሥራ ባልደረቦቻቸውንም አመስግነዋል። በተገቢው መንገድ ስልጣን እንደሚያስረክቡ የገለጹት ስታርመር ለቀጣዩ ጠቅላይ ሚኒስትር ሙሉ ድጋፋቸውን እንደሚሰጡም ተናግረዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል የላሸቀ እንደነበር ጠቅሰው ቀጣዩ ጠቅላይ ሚኒስትር ከሁለት ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት አገር እንደሚረከቡ ማወቅ አለባቸው ብለዋል። ዩኬ በአጭር ጊዜ ውስጥ የተለያዩ ጠቅላይ ሚኒስትሮች ተፈራርቀውባታል። የስታርመርን መልቀቅ ተከትሎ ስልጣን የሚረከቡት መሪ በአስር ዓመታት ጊዜ ውስጥ ሰባተኛው ጠቅላይ ሚኒስትር ይሆናሉ።
4: አድማጮቻችን ስትከታተሉ

ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። እስከዚያ በያላችሁበት መልካም ምሽት፣ መልካም ጊዜ።

0: kanattaane sagantaale BBC afaan oromoo dhiyaatam sagantaan kun irra deebii tamsaasa kallatti galgala saalama 50
1: nuwalintra
2: Ashama kamoltan odoftota keenya sagantaa raadiyoo BBC afaan oromoo wixata galgalaa eegaleeram abaa ofii kaafaam filannoo barakan irratti teessoo caffee fi paarlaamaan arganne adeemsa filannoo barakan irratti qondaala kaafaa'u gaafanne
3: hundumaa qopheessitee taphataa fi taphachiisaa taate garaagarana gortee wanta hojjettu hundumtu haqa qabeessa ta'aa jettee jettamti yaadde
2: paartii teessoo argatee mana maree galuun feene
4: እንግዲህ አዲስ አበባ ላይ
0: ከተሰማ መናመሬ መጋላ ፍንፍኔ ናኖ ግዱ ገለሰ ኢትዮጵያ ፊ ናኖ አማራ ወሉመት ተሰማ መናመሬ ናኖ ለሸኒ ፊ ከፓርላማ ለመ እንጂ ፈኔራ
2: ሚኒስትር ሙመ ዩኬ ኪር ሳመር ሰርቢ አንጎ ገዲ ሰኒፍ ቅጤ ፈኔራ ወደ ፈኖ ስፖርትስ ካምና ያዳ ሚኒስትር ሙመ ዩኬ ኪር ስታመር ሰና ፍለኖ ቢየቲ ከሰት ሰገሌ ጉዳ እርጋ ረገቴን ጅፈቴ ወጋ ለሞቶን ጉቴን ፓርቲ ሳቲን ኢበሚያን ጎራቦየም እርጋ ዩኬን ገምታ አውሮፓ ከሳ ባቴ ሚኒስትር ሙመ አንጎ ገዲሰን ተርበፋዳ ማሊፍ አማ አንጎ ገዲሰን 50 ሰን
1: ፍለኖ ጫምሳ ደርብ እንግላንድ ስኮትላንድ ኢፊ ዌልስ ከሰት ገገፈ መረት ሰገሌ አርገቴን ደገርስን ቀቡ እርጋ ገዲቦየ ቦዳ ኢባይረት ሐማቴን አንጎራ ካውፍድር ካሜራ ክር ስታርመር ኦገንስ ሌበር ፓርቲ ነንገት ኢሰጀሬ ትሬ ሮሰን ወሶ ፓርላማን ቢየቲ ፉልባነን ኡፎጂቲን ዴቢን ድሮ ኦገንስ በከይሰቡፍ ሰገንታን የሮ አከምጀቱፊ አከደገሩስ ኢብሴራ ስታርመር አንጎ ገት ኢስቱዱር ወይተ ኦገና ሌበር ፓርቲ ተው ፓርቲ ቺራኮሲያሳ ዲነግዴፊት ኢንሰሙ ሐማኬ ሰገሉ ኢብሴቱሬ ስታርመር ወይተ ፍለኖ እንጂፈት ሐሳታ ኢሰከሰት ረኮሲያሳ ፍሩን ቢየቲ ከሰት ሃሮም ሰገዲፈጎ ፊዱፍ ዋዳ ሴኔትሪ አታው መለቅ አለንስ ጅረኛ ደበሉን ሃሪሮ ዩኤስ ወሊን ረኮ ከሰገሉፊ ፓርቲ ኢሳከሰት ወልቆጮሎን ሐማቹን ሚኒስትር ሙሜ ኩና ከያደት አከን ደምነ ታይሰራ ዲሞተ ኢጆ አከ ሚኒስትር ሙሜ ዩኬ ኪሮ ስታርመር አንጎገት ኢሱዲባ ኡማን ከሳ ቶኮ ረኮ ዲነግዴ ቢየቲ ሙደቴራ ቡልቺንስ ኪሮ ስታርመር ጀልቀቡ መራ ቆርማተት ሴኔ አንጎ ቀበቴ ጂያሰዲ ከሰት ቃሞሌ አከ ሚኒስትር ሙሜ ተውፊሰ ግራን ገለቴ ፈቹ ፍጀች ከና ፊ አርጆማ ፓውንዲ ኩማጃ ባሴ ኩንዳ ወና ቴይለር ስዊፍት ቲኬቲ ቢተስ ደበላት ከነጎቹን ሴር ጨብጅራቹ ባቶስ ወይተ ዲነግዴን ኩፈታ ከስማስ ሞቱማን ዋዳ ሪፎርሚ ዲነግዴ ሆጂረ ኦልቹ ወይተ ደደበት ከነራወቹን ኡማተ ብረት አከዋን ጋሪቲን ወተምነ ስታርመር ኢማማተ ቢየቲ ባይ የገደሩዳንስ ቀቀሜራ ጎዳንቶተ ሴራን አላ ፈረንሳይ ራገር ዩኬ ሴነን አብሲዙራ ቡዳንስ ቀቀሜራ ሰበበ ወራነ ዩክሬኒ ፊ ኢራን ዲነግዴን ዩኬ ድረን ሚደሜራ ኩናሞ ቡልቺንስ ስታር ማር ፎረታሙ ማዳብሲሴ ዲሚብራ አከ ሚኒስትር ሙመ ዩኬ ኩናንጎ ገዲ ሱዲባ ኡሜ ቆራኖ ያካ ኤፒስቲን ወጅን ወልቀበታ ኤርጋ አሜሪካ ታምባሳደር ዩኬ ሎርድ ፒተር ማንዴልሰን መቃንሳ ፋይለ ኤፒስቲን ወሊን ወልቀበቹን ሳጥለሜ ረኮን አንጎ ክሪስታር ማር ቆሩ ኒደበለ ሃሪሮን ዩኤስኢቭ ዩኬ ላፎኒ ሰበበ ኢጆ ክሪስታር ማሪን አንጎ ገዲ ሱራንጌዳ አንጎን ዩኬ ፊ ዩኤስ ጀልቀበ ሃሉ መጋሪዳን ወልሲመተን ገርወይተ ስታር ማር አከ ትራምፕ ጋፈቴት ወራን ኢራን ከሰሴኑ ዲዱ ሃሪሮን ኢሳኒ በበዱ ኤገሌ
2: ፓርቲን ኢትዮጵያ ቡልቻ ጀሉ በዳደን ፍለኖ ወለገላ መርሳ ተርበፋ ተሶ መነመሬ በከቦታ ኡመታ ሐርቀጫሎ ሞቹሳ ቦርዲን ፍለኖ በያለሳ ኢትዮጵያ ኢፕሴረም ሃሉ መከናን ፓርቲን በዳደና ተሶ ፓርላማ ዲበሸኒፍ አፍርተሚ ተርበከሳ ዲበፍሪፊ ሶዶሚ ሰደት ሞዋቴረም ፓርቲን በዳደና መጋላ ፍንፍነት ተሱመ መነመሬ በከቦታ ኡመታ ድግደመ ናኖ ሮሚያት ዲበተኮፍ ጃተሚ ተርባ ናኖ አማራት ዲበተኮፍ ኩዳ ተርባ አከስመስ ናኖ ቤንሻንጉል ጉሙዝት ሰደት ሞዋቹ ደንዳይረም ናኖ ሱዳማት አኩመ ከና ተሱመ ኩዳ ሰዲ ናኖ ከበሊጣ ኢትዮጵያት ኩዳ ተርባ ኢትዮጵያ ተሞ ሶዶሚ ሸሞአቴም ፓርቲን በዳድና ናኖ ኢትዮጵያ ግዱ ገለሳቴ ተሶ ድግደሚ ሰደት አከስመስ ናኖ ሶማሌ ተሶ ኩዳሰገል ሞአቴራም ተሶ ጨፈሮሚያ ቡአን ፍለኖ ኢፕሰሜ ዲበሸኒፍ ድግደሚ ሰደት ከሳ

0: ኣብ ሓደ እዋን ኣብ ሚኒስትር ጉዳያት ወፃኢ ኣሜሪካ ዝሰርሕ ዝነበረ ተንታነ ኣፍሪቃ ካሜሮን ሃድሰን ንቢቢሲ ኣብ ዝሃቦ ቃል እቲ ሓደጋታት ሓቀኛን ብክልቲኡ ወገን ዝድረኽን ኢሉ ተጋሩ ነቲ ንዓበየ ዝኸይድ ዘሎ ወጥሪ ሓላፍነት ዝስከሙ ኮይኖም ንምኸተ ምሕዳስ ይሸባሸቡ ከም ዘለዉ ዝሕብር ምንቅስቓሳትን መግለፅታትን ክገብሩ ፀኒሖም እዮም ይብል ሃድሰን። ህወሓት ብሓይሊ መንእሰያት ይዕጥቅ ከም ዘሎ ቢቢሲ ትግርኛ ሰፊሕ መደብ መስርሑ ይፍለጥ። ብመሰረት ሃድሰን ዝቕጽሉ ኣዋርሕ ንመጻኢ ኢትዮጵያ ክውስኑ ይኽእል እዮም። ሕዚ ድማ ሓፀርቲ ዜናታት ክነግረኩም። ኣብ ኤርትራ ዘጋጠመ ሓደጋ መኪና ሞተ ክልተ ሰባት ኣስዒቡ። ኣብቲ ኣብ መንጎ እምኒ ሓይልን ድርኮን ዘጋጠመ ሓደጋ 7 ሰባት እውን ከቢድን ቀሊልን ማህሰይቲ ወሪድዎም። እታ 9 ሰባት ፅዒና ዝነበረት መኪና ናብ መንደፈራ እናተጓዓዘት እንከላ እያ ኣቢንቶ ፀዲፋ። ኢራን ተቆጻጸርቲ ኒውክለር ናብቲ ሃገር ከኣትዎ ከም ዝተሰማምዐት ምክትል ፕረዚደንት ኣሜሪካ ፍሊጡ። ምስ ወከልቲ ቴሄራን ንምዝርራብ ኣብ ስዊዘርላንድ ዝርከብ ጄዴ ቫንስ ነቲ መስርሕ ንምውሃድ ምስ ዓለም ለኻዊ ተቆጻጸሪ ትካል ኒውክለር ልዝብ ከም ጅመር ገሊጹ። እቲ ስጉምቲ ዋሽንግተን ቴሄራን ብመሰረት ዝኣተውኦ ቃል ኣብ ውሽጢ 60 መዓልታት ናይ መወዳእታ ስምምዕ ክበፅሓ ኣፍ ደገ ዝኸፍት ምዃኑ መንጎኛታት ናይቲ ዘተ ፓኪስታንን ኳታርን ገሊፀን። ኣብ ዝዓበየ ትካል ነዳዲ ኳታር ዝተወልዐ ባርዕ ብውሕዱ 13 ሰባት ቀቲሉ። እቲ ኣብቲ ኣብ ራስ ላፋን ዝርከብ ዞባ ኢንዳስትሪ ዘጋጠመ ባርዕ ዘስዓቦ ነቱጊ ንነበርቲ ርእሰ ከተማ ዶሃ ከይተረፈ ዘሰንበደ እዩ ነይሩ። ኣብቲ ባርዕ ካልኦት 66 ሰባት ቆሲሎም ኣለዉ። ሚኒስተር ፀዓት ኳታር እቲ ነቱጊ ንሰደድ ነዳዲ እቲ ሃገር ከም ዘይዕንቅፎ ተዛሪቡ። ብተፃባእቲ ዝተፈፀመ ከም ዘይኮነ ዘነፀረ ሚኒስተር ሰዓድ ሸሪዳ ኣልከዓቢ ጠንቂ ናይቲ ሓደጋ ንምፍላጥ ምርመ ራይ ካይድ ከም ዘሎ ሓቢሩ። ሰራዊት ሚያንማር ብሞት ልዕሊ 700 ሲቪላውያን ከም ዝሕተት ሕቡራት ሃገራት ገሊፁ። ብፅሕፈት ሰብኣዊ መሰላት ናይቲ ውድብ ኣብ ዘውፅኦ ሓድሽ ፀብፃብ ድሕርቲ ኣብ ዝሓለፈ ዓመት ዝተኻየደ መረፃ ኣብ ዝነበረ 6 ኣዋርሕ ጥራሕ 153 ቆልዑን 224 ደቂ ኣንስትዮን ዝርከብዎም 701 ሰባት ተቐቲሎም። እቲ ኣብ 221 ዝተኻየደ ወታደራዊ ዕልዋ ዝመርሐ ኣዛዝት ሰራዊት ፕረዚደንት ኮይኑ ምህላዊ ይፍለጥ። ኣብ ዓባይ ብሪጣንያ ኣብ ከተማ ግላስጎ ኣሜን ዝስሙ ወዲ 15 ዓመት ብምቕታሎም ተኸሲሶም ዝነበሩ ክልተ ሰገናት ኣብ ቤት ፍርዲ ቀሪቦም። ኣዜብ ብርሃነ
1: እቶም ዕድሚኦም 16 17 ዝኾኑ ክልተ ኮተቴ ብ5 መጋቢት 2025 ኣብ ግላስጎ ከባቢ ሴንት ጆርጅስ ክሮስ ንኣሜን ተኽላይ ብሴፍን መጥበስን ኣፈራሪሖም ከም ዝቐተልዎ ዓቀብቲ ሕጊ ላዕለዋይ ቤት ፍርዲ ይኸሱ። ምስ ኣቦኡ ኣብ ግላስጎ ዝነብር ዝነበረ ወዲ 15 ዓመት ኣሜን ብሰንኪቲ ዝወረዶ ከቢድ መጥቃዕቲ ኣብ ክላራንደን ስትሪት ከም ዝሞተ እዩ ዝሕበር። እቶም ክልተ ኮተቴታት ግን ኣብቲ ዝቐረበሎም ገበን ከም ዘይፈፀሙ እዮም ዝገልፁ። ቅድሚ ትቕትለት ኣብ መንጎ ኣሜንን እቶም ተኸሰስትን ተኸታተሊ ምስሓባት ከም ዝነበረ ዓቃብ ሕጊ ገሊጹ። ብ12 ለካቲት 2025 ኣብ ጎደና ግሬት ዌስተርን ንኣሜን ኣብ ርእሱ ኣካላቱን ደጋጊሞም ብምውቃዕን ብእግሮም ከም ዝረገፅዎን ይኽሰስ። ኣብ ቤት ፍርዲ ዝቐረበ ቪድዮታት ከም ዘርእዮ ኣሜን ብ3 ኮተቴታት ክውቃዕ ከሎ ግደፍዎ ዝብል ድምፅታት ይስማዕ ነይሩ። ኣብ ካልእ እዋን ድማ ክልቲኦም ወገናት ኣብ ጥቓ ሓደ ባር ዓበይቲ ከራሩን ጎዞሞን ሒዞም ክጋጠሙ ተራእዮም እዮም። እቲ ወዲ 16 ዓመት ተኸሳሲ ደም ዝተፀየቐ ክዳኑ ኣብ ስፍራ ኣታኽልቲ ብምድርባይን እቲ ሴፍ ብምጥፋእን ፍትሒ ንምዝባዕ ፈቲኑ ዝብል ተወሳኺ ክሲ ቀሪቡሉ ኣሎ። ንሱ ግን ኣሜን ባዕሉ ሓፂን ዓጢቑ የጥቃዓና ስለ ዝነበረ ንብፃየ ንምክልኻሊ ነቲ ተግባር ፈፂመዮ ዝብል ፍሉይ መከላኸሊ ኣቕሪቡ። መርምራታት ከም ዘርእዮ ኣሜን ኣብ ዝመተሉ እዋን ኣብ ኣካላቱ ዝኾነ ናይ ኣደንዘስቲ ወይ ኣልኮል ጥልዋ ኣይነበሮን። እቲ ወዲ 16 ዓመት ተኸሳሲ ብ7 መጋቢት ድሕሪ ፍጻመ ክእሰር ከሎ ኣብ ኣካላቱ ዝኾነ መውቃዕቲ ከም ዘይተረኽበሉ ተፈሊጡ ኣሎ። እቲ ወዲ 17 ዓመት ካ ፀኒሑ ኣብ 22 መጋቢት ተታሒዙ። ፖሊስ ካብ ጎደና ካላራንደን ጸሊም ካራን መሸፈኒኡን ረኺቡ ኣሎ። እቲ መጥቃዕቲ ዝፈፀመሉ መጥበሲ ድማ ኣብ ሓደ ጓሓፍ ተረኺቡ። እቲ ክሳብ ሓምለ ክቕፅል ትፅቢት ዝግበረሉ ፍርዲ ሕጂ እውን ገና ክቕፅል እዩ።
0: نلوم عالتي زبلنا يوم مدلواتنا زي أمني رمز خبركم سمعتنا توسات حبريتاتات انتن التانتاتن أبي مرباب حبريتانا www.bbc.com/تقرينيا أبي مرباب فيسبوكنا BBC News تقرينيا نابي واتساب چانلنا BBC News تقرينيا بمسنبار نيوتيوب چانلنا BBC News تقرينيا سبسكرايب تيك توك BBC News تقرينيا دما فلو بمقبار ترخبونا كل جزء عنا حاريهم سلتكتاتلونا ريتوهم سلتبونا عزي أيزا مسكنكم لا ينتقابي صباحكنا الرهابينا سلام سلام.